0: እንደምን አምሽታችኋል አድማጮቻችን። ለሐሙስ ግንቦት 20 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ የሚጠይቁ ኢትዮጵያውያን አሜሪካን ለቀው እንዲያመለክቱ መደረጉ ምን ያህል ያስኬዳል፣
1: አፕሊካንቶች መረጋጋት ይጠበቅባቸዋል፣ በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸው ማለት እንደ ሁሉ ጊዜ አለመደናገጥ፣ ቶለራንስ የሆነ ዲሲዥኖችን አለመወሰን ጥሩ ነው።
0: አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም መስማማታቸውን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካና ኢራን ከስምምነት ላይ መድረሳቸውና ስምምነቱን ትራምፕ እስኪያጸድቁት እየተጠበቀ መሆኑ ተዘገበ። የሁለቱን ሀገራት የዛሬ ውሎ በተመለከተ አጭር ዘገባ አለን።
2: የኢራንና የአሜሪካ ሁኔታ ዛሬም ሰላም ሲባል ጦርነት ሲባል ሰላም እየሆነ ቀጥሏል። በሁለቱ ሀገሮች ዙሪያ አበይት ዜናዎች የሚከተሉት ናቸው። ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታም ይሁን በተዘዋዋሪ በማመቻቸት እንዳትሳተፍ አሜሪካ አስጠንቅቃለች። አሜሪካ ክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት እንደሚጠብቀው ተናግራለች። ትራምፕ ትላንት ባልተጠበቀ ሁኔታ የአሜሪካ አጋር የምትባለውን ኦማንን ሲያስፈራሩ ነው ያደሩት። እሷም ቢሆን ከቀበጠች ዶጋ መድ እናደርጋታለን፣ የተለየች ሀገር አይደለችም አይነት ንግግር ሲናገሩት ሰምተዋል። በኢራን ላይ ሸምቀቆ እያጠበቁ ያሉት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የኢራን አየር መንገዶች በሌሎች አገራት አውሮፕላን ማረፊያዎች ጭራሽ እንዳይጠቀሙ ለማድረግ እየሰሩ መሆናቸውንም ተናግረዋል። ከጥቂት ደቂቃ

ደቂቃዎች በፊት ስኮት ቤሰንት በኤክስ ገጻቸው ላይ እንዳሰፈሩት እርምጃው በኢራን ላይ የተጀመረው የኢኮኖሚ ማዕቀብ ዘመቻ አካል መሆኑን ጠቅሰዋል። የኢራን አየር መንገዶች ዓለም አቀፍ በረራ በሚያደርጉበት ወቅት የሌሎች ሀገሮችን አየር ማረፊያዎች ካልተጠቀሙ ከፍተኛ ምጣኔ ሀብታዊ ጫና ውስጥ ይወድቃሉ። የግምጃ ቤት ኃላፊው እንደሚሉት ኢራን በአሁኑ ሰዓት ነፍስ ውጭ ነፍስ ግቢ ሁኔታ ላይ ናት። ወታደሮቻቸው እየተከፈላቸው አይደለም፣ የፖሊስ አባላትም በስራ ገበታቸው ላይ የሉም ብለዋል። የአሜሪካዊ ግምጃ ቤት ኃላፊ ስኮት ቤሰንት ነገሮች የከፉ ቢመስሉም ዛሬም የሰላም ጭላንጭል ሲታይ ውሏል። ከጥቂት ሰዓታት በፊት የወጡ መረጃዎች አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም ፍላጎት እንዳሳዩ የሚጠቁሙ ናቸው። ኢራንም በኒውክሌር ፕሮግራሟ ላይ ለመደራደር መስማማቷ ተዘግቧል። አክሲዮስ ሁለት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱን ፕሬዚደንት ዶናልድ ትራምፕ እስኪያጸድቁት ብቻ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ መጠነኛ የነዳጅ ዋጋ ቅናሽ በዓለም ላይ ታይቷል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቅራ ቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነውብን የነበሩ ያሏቸውን 4 የኢራን ድሮኖች መተው እንደጣሉም ሴንትኮም የአሜሪካ ማዕከላዊ እዝ ገልጿል። ይበንዲ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ አስገድዶታል። ይህ በእንዲህ እንዳለ አሁንም የፓኪስታኑ የውጭ ጉዳይ ሚኒስትር አይሻቅ ዳር አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ሩቢዮ ጋር ሊወያዩ መሆኑን አስታውቋል። የአውሮፓ ህብረት ኮሚሽን በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይም የዋጋ ጭማሪ ሊታይ እንደሚችል አስታውቋል። በዛሬው ዕለት 3ኛ ወሩን የያዘውን ጦርነት ሙሉ በሙሉ ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ ግን ትላንት የነዳጅ ቅናሽ ታይቷል። የዛሬው ጭማሪ ትላንት የታየውን ቅናሽ ወደ ቦታው የመለሰ ሆኗል። ለዓለም አቀፍ የነዳጅ ዋጋ በጥቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ 3.75 በመቶ ጨምሮ 97.83 ዶላር ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ የ4 በመቶ ጭማሪ በማሳየት በበርሜል ወደ 92.22

0: የሆኑትን አቶ ሙሉ ዓለም ጌታቸውን አነጋግረናል።
1: በሁለት መልኩ ግሪን ካርድ ማግኘት ይቻላል። አንደኛው የኮንስላር ሰርቪስ በኩል ነው። ከአሜሪካ ውጭ አሜሪካ ውስጥ ያለ ግለሰብ ፋይል አድርጎ ሊሆን ይችላል። ራሱ ወደ አሜሪካ መምጣት የሚፈልገው ግለሰብ ፋይል አድርጎ ግን በኮንስላር ሰርቪስ በኩል አፕሮቭ ተደርጎለት ፕሮሰሱ በግሪን ካርድ ወይም በኢሚግራንት ቪዛ ወደ አሜሪካ የሚመጣበት ሲስተም ነው አንድ ግሪን ካርድ የማግኘው መንገድ። ሁለተኛው አጀስትመንት ኦፍ ስታተስ ይባላል። ስሙ ራሱ አጀስትመንት ኦፍ ስታተስ አሜሪካ ውስጥ ለሚደረግ የግሪን ካርድ አፕሊኬሽን የሚውለው አንድ ሰው አሜሪካ ውስጥ በተለያየ የነን ኢሚግራንት ቪዛ ቢዋን፣ ቢቱ፣ ኤፍዋን የተማሪዎች የቱሪዝም ማለት ነው፣ ቢዋን ኦር ደግሞ የቢዝነስ ሾርት ተርም ቢዝነስ ማለት ነው ቢዋን ቪዛ፣ በዲፕሎማቲክ ፓስፖርት ሊሆን ይችላል። እንደገና ራሱ ዱዋል ኢንቴንት ወይም አሜሪካ ውስጥ መጥቶ ግሪን ካርድ የማግኘት ፍላጎት ኖሮት እንኳን የሚያስመጣ ቪዛዎች አሉ፣ እንደ O1 ቪዛ የሚባል ኦር H1B ቪዛ። በእነዚህ ከመጣ በኋላ አሜሪካ ውስጥ ሆኖ ለግሪን ካርድ አፕሊኬሽን ፋይል ያደርጋል። ተማሪዎች ብዙ ጊዜ በስራ በኩል ኦፒቲ ፕሮግራማቸውን ከጨረሱ በኋላ የትሬኒንግ ፕሮግራማቸውን ከጨረሱ በኋላ አሰሪዎቻቸው ፋይል የሚያደርጉላቸው ሲሆን እናንተ ደግሞ ፒኤችዲ ያላቸው ኦር ማስተርስ ዲግሪ ያላቸው ሰዎች ራሳቸውን ሰልፍ ስፖንሰር የሚያደርጉበት ናሽናል ኢንትረስት ዌቨር ቪዛ የሚባል ኦር ኤክስትራ ኦርዲነሪ ኳሊቲ ያላቸው ሰዎች ኦር በሜሬጅ በኩል ወደ አጀስትመንት ኦፍ ስታተስ የአሜሪካ ዜጋ በማግባት የሚሄዱ ሰዎች አሉ። እነዚህን አስመልክቶ ነው እንግዲህ ፖሊሲ ማብራሪያ ወጣው።
2: ምንድን ነው ግን ይሄ የፖሊሲ ማብራሪያ ዋና ይዘቱ ወይም ዓላማ ያደረገው ምንን ነው?
1: ዩኤስኤስ ያለው እንግዲህ የመጀመሪያ ህጉ ሲወጣ ወደ ነበረበት መንፈስ መልሰነዋል። ህጉ ሲወጣ የነበረው መንፈስ ኤክሰፕሽናል ሰርከምስታንስ ሲኖር ብቻ ነው አንድ ሰው አጀስት ማድረግ የሚችለው። በኋላ ላይ ግን ይህን ኢንተርፕሪቴሽን ኤክስፓንድ አድርገን ማንኛውም ሰው አሜሪካ ውስጥ ከገባ በኋላ አጀስት የሚያደርግበትን እድል ፈጥረናል። ይሄ ትክክል አይደለም፣ ሉፕ ሆል አቢዩዝ ተደርጓል፣ ህጉ ኦብጀክቲቭ አይደለም ብለው የተለያየ ኬዝ ሎዎችን በተለይ የቦርድ ኦፍ ኢሚግሬሽን አፒልስ ኤንድ ኢሚግሬሽን ኮርትስ የወሰኑትን ውሳኔዎች ነው እንደ ማስረጃ የጠቀሱት። እንግዲህ ኒሞ ይሄ ነው። ስለዚህ ያሉ ፖል ተዘግቷል። ከዚህ በኋላ ኤክሰፕሽናል ሰርከምስታንሶችን አፕሊካንቶች ማረጋገጥ ማሳየት ካልቻሉ በቀር ከአሜሪካ ሆነው አጀስት ማድረግ አይችሉም።
2: ሙሉ ዓለም ኤክሰፕሽናል ያልከው ነገር ምንድን ነው? አሜሪካ ያሉ ኢትዮጵያ ላይ የሚኖረው ትርጉም እሱንም ብታስረዳን። ለምሳሌ ጥገኝነት ለማመልከት በሚያስቡና ሂደቱንም በጀመሩት ላይ ያለው ተፈጻሚነት ምን ይመስላል ነው ወይስ እነሱን አይመለከትም?
1: በዚህ ውስጥ ኤክስክሉድ ያደረጋቸው ያላካተታቸው ግሩፖች አሉ። ለምሳሌ አሳይሊዎች፣ አሳይለም ስታተስ ያገኙ ሰዎች፣ ሪፊጂ ስታተስ ያላቸው ሰዎች፣ የባዋ ቫዮለንስ አጌንስት ውመን በቫዮለንስ ምክንያት ግሪን ካርድ የሚጠይቁ ኦር የሂማን ትራፊኪንግ ቫዮለንስ ቪክተም የሆኑ ሰዎች ዩና ቲ ቪዛ የሚባሉ ያላቸው እነዚህን አያካትትም። እነዚህ ከሀገር ወጥተው አጀስት ማድረግ አይጠበቅባቸውም። እዚህ መቆየት፣ አሜሪካ ውስጥ መቆየት ይችላሉ። እነዚህ ውጭ ያሉ ሰዎች ሁሉ ግን ኤክሰፕሽናል ሰርክምስታንስን ማሳየት ይኖርባቸዋል። ለምን ሀገራቸው ሄደው በቆንስላር ሰርቪስ በመጀመሪያው አገልግሎት ሄደው ግሪን ካርድ ይዛቸው አፕሮቭ ተደርጎ እዚህ መምጣት እንደማይችሉ ያ ለእነሱ እንደማይቻል ማሳየት ይጠበቅባቸዋል።
2: እሺ፣ ስለዚህ ግልጽ ከሆነልኝ ቋሚ የመኖሪያ ፈቃድን ለማግኘት ቀደም ሲል በማንኛውም መንገድ አሜሪካ ከተገባ በኋላ ጥያቄ ማቅረብ ይቻል ነበረ። አሁን ግን ያ ሰው ከአሜሪካ ወጥቶ ጥያቄውን ያቅርብ ነው ነጥቡ አይደለ? ይሄ ኢትዮጵያውያንን በተለይም ጥገኝነት ጥያቄዎችን እንደማይመለከት ጠቀስ አድርገሃል።
1: ጥገኝነት ጥያቄዎችን ሳይሆን ጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎችን ነው የማይመለከተው። ጥገኝነት ጥያቄዎችን ያካትታል። ምክንያቱም እነሱ ገና አሳይለማቸው አፕሮቭ ስላልተደረገ ይሄን በእርግጥ የተሻለ እድል ይኖራቸዋል ጥገኝነት ካልጠየቁ ሰዎች። ምክንያቱም እኔ ጥገኝነት ጠይቅ ያለው ወደ ሀገሬ መመለስ አልችልም፣ ለዚህ ነው ከዚህ አጀስት እያረኩ ያለሁት ብለው ለማቅረብ እድል ያገኛሉ። ስለዚህ አሁን ያለው የፖሊሲ ማብራሪያ ጥገኝነት ለተጠየቁ ሰዎች ፌቨሬብል ሊሆን ይችላል እንዳልከው፣ ግን እነሱን አካትትም፣ ግን ፌቨሬብል ሊሆን ይችላል።
2: ግልጽ ያልሆነልኝ ሙሉ ዓለም ለተማሪዎችና ይሄ በጋብቻ ወይም በሌላ መንገድ ወደ አሜሪካ ገብቶ ቋሚ የአሜሪካን ሀገር መኖሪያ ፈቃድ ግሪን ካርድ ለሚጠይቁ ውጡና አመልክቱ ሲባል ስሜት ይሰጣል። ነገር ግን አንድ ጥገኝነት ጠያቂ እዚሁ አሜሪካ ሊቀር ሲል ኢትዮጵያ አገሬ ከገባው አደጋ ላይ ወድቃለሁ በሚል ታሳቢ እንደሆነ መቼስ ግምት ይያዛል ብዬ ነው።
1: ኦፊሰሩ ክሌሙን ሊመለከት ይችላል። አሁን ከዚህ በፊት አንድ ሰው አሳይለም ላይ ሆኖ በሜሬጅ አፕሊኬሽን ላይ ቢገባ ኦፊሰሮች ስለ አሳይለሙ የማየት መብት የላቸው የእነሱ ስልጣን

0: አይደለም። ያ አሁን ላይ ግን ያን በከፊልም ቢሆን የማየት ስልጣን ይሰጣቸዋል።
1: ያ ማለት እድሉ ይሰፋል ነው እንጂ ኤክስክሉድ አልተደረገም ነው አይደለ?
0: ምንድነው መሰለህ ህጉ ቤዚክሊ ኤክስትራኦርዲነሪ ሰርክምስታንስን ማሳየት አለብህ ለምን ከሀገርህ ሆነ ግሪን ካርድ ማግኘት እንዳልጀመርክ። ስለዚህ አሳይለም በየገባ ሰው አሳይለሙ አፕሩቭድ አልተደረገም፣ ግን አሳይለም ላይ ገብቷል፣ አሳይለም ፋይል አድርጓል። የገባ ሰው እድሉ ይሰፋል። ምክንያቱም ከኢትዮጵያ ሄጄ ለምሳሌ ኤግዛምፕልን ብንወስድ ከኢትዮጵያ ሄጄ በግሪን ካርድ መምጣት የማልችለው ምክንያቱም የኢትዮጵያ መንግስት ብመለስ ያስረኛል፣ አደጋ ይችልብኛል፣ ኦር ደግሞ ከመንግስት ጋር የተያዙ ኃይሎች። ስለዚህ ለዚህ ነው ይሄን ደግሞ የሚያሳዩ አፕሊኬሽኖችን ከዚህ በፊት አስገብቻለሁ። ስለዚህ በዚህ ምክንያት ከአሜሪካ ውስጥ አጀስት እንዳደረግ ይፈቀድልኝ ቢል ከአንድ ኦርዲነሪ ፐርሰን አሳይለም ፋይል ካላረገ ሰው ግን ወደ ግሪን ካርድ አፕሊኬሽን ከሄደ ሰው የተሻለ እድል ይኖረዋል።
1: ሙሉ አለም በአንድም ሆነ በሌላ ምክንያት በዚህ ሂደት ላይ ያሉ አድማጮችም ሊኖሩን ስለሚችሉ ይሄ እንደማጠናቀቂያ ይሄ ፖሊሲ ለውጥ የሚጸና ይመስልሃል? ምንስ ማድረግ አለባቸው? ምን አይነት ጥንቃቄስ ማድረግ አለባቸው ትላለህ? በዚህ እንጨርስ።
0: እኔ ቤዚክሊ የምለው ምንድን ነው እንግዲህ ሚሞ ከወጣ በኋላ ብዙ የሊጋል ኤክስፐርቶች ፑሽባክ አድርገዋል። አንደኛ ህጉ የማይለውን ነገር ነው ሚሞ የገለጸው። የጠቀሷቸውም ኬዝ ሎዎች እንደዛ የሚሉ አይደሉም። ስፔሲፊክሊ የተጠቀሱት በጣም ለተለየ ሴናሪዮ ነው እነዛ እና ግን ለእነሱ በሚመች ሁኔታ ነው ያቀረቡት። ይሄ ምን ማለት ነው? ወደ ፍርድ ቤት ቢሄድ ይሄ ፖሊሲ ሚሞራንደም ሚጸና አይደለም። በትራምፕ አድሚኒስትሬሽን ባለፉት አንድ ዓመት ከስምንት ወር ከስድስት ወር የተመለከትነው ነገር ፍርድ ቤቶች ህጉን ለማክበር ፈቃደኛ መሆናቸውንና አቅሙ እንዳላቸው አሳይተዋል። የትራምፕ አድሚኒስትሬሽን የሾማቸው ዳኞች እንኳን ቢሆኑ ለህጉ ታማኝ የመሆናቸውን ዝንባሌ ሁሉም ባይሆኑ በብዛት አሳይተዋል። ስለዚህ ፑሽባክ እንደሚገጥመው አልጠራጠርም እና አፕሊካንቶች መረጋጋት ይጠበቅባቸዋል። በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸውም። አሁን ላይ እንደ ሁል ጊዜው አለመደናገጥ፣ ቶሎ ረሽ የሆነ ዲሲሽኖችን አለመወሰን ጥሩ ነው። ኢቨን ኢፍ የኢሚግሬሽን ላንድስኬፑ ከቀን ወደ ቀን እንደምታየው አዳዲስ ነገሮችን እያስተናገደ ቢሆን
2: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በኬንያ የሴቶች አዳሪ ትምህርት ቤት ህንጻ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሞቱ። ረቡዕ እኩለ ሌሊት ናኩሩ በተባለው የኬንያ ግዛት ውስጥ የሚገኝ ትምህርት ቤት የተማሪዎች ማደሪያ ህንጻ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሲሞቱ 74 ተማሪዎች ላይ ጉዳት መድረሱን ሆስፒታል መግባታቸውን ፖሊስ አስታውቋል። የፖሊስ መርማሪዎች ስለ አደጋው ምርመራ እያደረጉ መሆኑን ተናግረዋል። እስራኤል የደቡባዊ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህራኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስቧል። የቀድሞው የአሜሪካ ፕሬዝደንት በአገሪቱ ፍትህ መስሪያ ቤት ላይ ክስ መሰረቱ። የቀድሞው የአሜሪካ ፕሬዝደንት ጆ ባይደን ከግል ታሪክ ጸሐፊያቸው ጋር ያደረጉት ቃለ ምልልስ ይፋ እንዳይሆን ለማድረግ የፌዴራል መንግስቱ ላይ ክስ መስርተዋል። ጆ ባይደን ቃለ ምልልሱ ግላዊ መረጃ እንደሆነ በመግለጽ ሊያሳፍር የሚችል ዝርዝሮችን ይዞ ሊሆን ይችላል ብለዋል። ባይደን የሚስጥራዊ ሰነዶች አያያዛቸውን በሚመለከት ምርመራ በተከፈተባቸው ወቅት ነበር የድምጽ ቅጂና የቃለ ምልልስ ጽሑፉ የተገኘው። በዩክሬን ጦርነት 500 ሺህ ገደማ የሩሲያ ወታደሮች መገደላቸውን የዩኬ የስለላ ተቋም አስታወቀ። ከዩናይትድ ኪንግደም የስለላ ተቋማት ትልቁ የሆነው GCHQ ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተችበት የአውሮፓውያኑ 2022 ወዲህ 500 ሺህ ገደማ ወታደሮች ተገድለውባታል ብሏል። ኬቭና ሞስኮ አንዳቸው የሌላኛቸውን ወገን ላይ የደረሰውን የጉዳት መጠን በተመለከተ በተከታታይ ቁጥሮችን ሲገልጹ ቆይተዋል። ባለንበት ዘመን ከአንዱ የዓለም ጫፍ ወደ ሌላኛው ጫፍ ከሰከንድ በታች በሆነ ቅጽበት የድምጽ የጽሑፍና የቪዲዮ መልእክት ልውውጥ ማድረግ ይቻላል። ለዚህ ደግሞ ዓለም አቀፉ የበይነመረብ ትስስር ኢንተርኔት ሁሉንም ነገር አቅልሎታል። ለመሆኑ ይህ ሁላችንንም እንዲህ ያስተሳሰረን የኢንተርኔት መድረክ እንዴት ዓለምን በሙሉ አዳረሰ? ኢንተርኔት የሚደርሰንስ በባህር ነው ወይስ በሳተላይት? የካሌብ ሞገስ ዘገባ ምላሽ አለው።
3: ከጧት እስከ ማታ ዓለምን የምንቃኝበት ኢንተርኔት ወደኛ የሚደርሰው ውቅያኖስን በሚያቋርጡ ካሜራዎች አማካይነት ነው። የኢንተርኔት የጀርባ አጥንት የሚባሉ 600 የሚደርሱ ኬብሎች ባህር ውስጥ ተዘርግተው መላው ዓለምን ያገናኛሉ። የሞባይል ኔትወርክ በ4G 5G እና የክላውድ ጽንሰ ሐሳብ ስለሚዘዋወር ኢንተርኔት ሙሉ በሙሉ ገመድ አልባ እንደሆነ ሊሰማን ይችላል ይሆናል። ግን እውነታው አይደለም። ኢንተርኔት እንዴት እንደሚሰራና ምን ያክል ረጅም ገመዶችን እንደሚጠቀም እንቃኛለን። ውቅያኖስ ወለል ላይ የሚቀበሩ ገመዶች በአህጉራት መካከል ኢንተርኔትን ያዘዋውራሉ። በኢንተርኔት ፊልም የምናየው፣ በማህበራዊ ሚዲያ ፎቶ የምናጋራው እንዲሁም ክላውድ ላይ ፋይል የምናከማቸው ከነዚህ ገመዶች በሚገኝ ኢንተርኔት ነው። በ1970ዎቹ ዝነኛ የሆኑ የመጡት የፋይበር ገመዶች መረጃዎችን በብርሃን ፍጥነት ያስተላልፋሉ። እንዴት ይሉ ይሆናል? እነዚህ ገመዶች ወርልድ ዋይድ ዌብ በመጠቀም መረጃ በፍጥነት እንዲዘዋወር ያግዛሉ። ነገር ግን እነዚህ ዳታዎች ወዴት ነው የሚሄዱት? መልሱ ወደ መረጃ ቋት ነው፣ አሊያም ወደ መረጃ ማከማቻ ማዕከል። ውቅያኖስ ውስጥ የሚዘረጉት ገመዶች ወደ ተለያዩ ስፍራዎች መረጃ የሚያደርሱት በዚህ መልኩ ነው። የኢንተርኔት ዓለም አእምሮ ልንለው እንችላለን። እንደ ጉግል፣ ሜታ፣ ኔትፍሊክስ እና አማዞን የመሳሰሉ ድርጅቶች መረጃዎቻቸውን የሚያከማቹት በእነዚህ የመረጃ ቋቶች ውስጥ ነው። እነዚህ የመረጃ ማዕከሎች በከፍተኛ ሁኔታ ነው የሚጠበቁት። ለአብነት የጉግል የመረጃ ማዕከል ሰራተኞች የአይናቸውን ብሌን አሻራ ተጠቅመው ነው ወደ ማዕከሉ የሚገቡት። እነዚህ የመረጃ ቋቶች በብረት ሳጥኖች የተሞሉ ሲሆን ደመኞች በእነዚህ ሳጥኖች ነው መረጃዎቻቸውን የሚያስቀምጡት። ነገር ግን ከፍተኛ የሆነ የኤሌክትሪክ ኃይል ይፈልጋሉ። ምክንያቱም ሁሌም የሚሰራ ማቀዝቀዣ ይገጠምላቸዋል። ላፕቶፓችንን ለሰዓታት ስንጠቀም እንደሚግለው ሁሉ የመረጃ ሳጥኖቹ ግለው እንዳይቀልጡ ነው ማቀዝቀዣ የሚያስፈልጋቸው። በአብዛኛው መረጃዎች ወደኛ የሚደርሱት ከነዚህ የመረጃ ቋቶች ተነስተው ነው ማለት ነው። ይህ ነገር የሚከናወነውም በኔትወርክ ገመድ ነው። የመጨረሻ መዳረሻቸው ተጠቃሚው ነው። በዋይፋይ አሊያም በ4G እና 5G ቴክኖሎጂ አማካይነት ይሰራጫሉ። ለምሳሌ ዩቲዩብ ላይ አንድ ቪዲዮ ተጭነው እስኪጫወት ድረስ የሚወስደው ጊዜ መረጃው ከማዕከሉ ተነስቶ በፋይበር ገመድ አድርጎ እስከ እርሶ ኔትወርክ እስኪደርስ የሚወስድበት ጊዜ ነው። ምስጋና ለዘመናዊ ቴክኖሎጂ ይሁንና ይህ ሁሉ የሚከናወነው ከአንድ ሰከንድ ባነሰ ጊዜ ውስጥ ነው። ለመሆኑ ከአንድ አህጉር ወደ ሌላኛው መረጃ የሚያስተላልፉት ገመዶች ውቅያኖስ ውስጥ የሚተከሉት እንዴት ነው? ገመዶች የውቅያኖስ ወለል ላይ የሚቀበሩት በመርከቦች አማካይነት ሲሆን በሺዎች የሚቆጠሩ ኪሎ ሜትሮች የሚቆጠር ገመድ ውቅያኖስ ውስጥ ይገኛል። እኒህ ውቅያኖስ ውስጥ የሚዘረጉ የፋይበር ገመዶች በአማካይ የ25 ዓመት ዕድሜ ያላቸው፣ ችግር ቢያጋጥም ወይም ጉዳት ቢደርስባቸው ጥገና ይደረግላቸዋል። በአብዛኛው በባህር ዳርቻዎች አካባቢ ሙያተኞች ጠልቀው ገብተው ጥገና ያደርጋሉ። ችግሩ የተፈጠረው ጥልቀት ያለው ቦታ ከሆነ ግን አማራጩ ሮቦት መላክ አሊያም ገመዱን ወደ ባህር ዳርቻ አውጥቶ መጠገን ነው። የኢንተርኔት ገመዶች በተደጋጋሚ ጥቃት ይደርስባቸዋል። ሩሲያ በዩክሬን ላይ ወረራ ከፈጸመች ጀምሮ በባልቲክ ባህር ላይ ቢያንስ 11 ኬብሎች ጉዳት ደርሶባቸዋል። ጥቃቱን የሩሲያ የጦር ኃይል እንደፈጸሙ ይጠረጠራል። ከጋዛ ጦርነት በኋላ ደግሞ የየመን ሁቲ አማጽያን በቀይ ባህር በኩል የተዘረጋውን የኢንተርኔት ገመድ ያጠቃሉ የሚል ስጋት አድሮ እንደነበር ይታወሳል። የፌስቡክ፣ ኢንስታግራም እና ዋትስአፕ ባለቤት የሆነው ሜታ 50,000 ኪሎ ሜትር የሚረዝም ኢንተርኔት ገመድ ከውቅያኖስ በታች ሊዘረጋ መሆኑን በቅርቡ ማስታወቁ አይዘነጋም። ዝርጋታው ዩናይትድ ስቴትስ፣ ህንድ፣ ደቡብ አፍሪካ እና ብራዚልን እንዲሁም ሌሎች ሀገራትን የሚያገናኝ ነው። ዝርጋታው ሲጠናቀቅ በዓለማችን ረጅሙ የኢንተርኔት ገመድ ይሆናል።
2: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።
4: ከነጣኔ ሰገንታሌ BBC አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፈንተማት

0: ሰላምታ ናይ ብጻሕኩም ክቡራት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩሎ ኣምባሳደር ዓንደ ብርሃን ብዛዕባ ዝምድና ኤርትራን ኣሜሪካን
1: ድሕሪ ድኣ ፕረዚደንት ትራምፕ ብሓቂ ወሲኑ እቲ እገዳ ተላዒሉ እቲ ዝምድና ፅቡቅ ክምዕብል ይኽእል እዩ ዝብል ግምት ኣለኒ
0: ምርጫ ኢትዮጵያ ክትፈልጥዎም ዘለኩም ሰለስተ ነገራት
2: ጠቅላይ ሚኒስትር ኣብይ ዳግማይ ከም ዝምረፅ ርብርሰታ ማነት ክህልዎ እዩ እዚ ግን ብዙሓት ፀገማት ውሽጣዊ ድሕነት ንዓብታትን ስጋኣት ምውላእ ሓድሽ ኩናት ኣብ ሰሜንን ምህላዎም ከምኡውን ዓብዪ ዲሞክራሲያዊ መስርሕ ምክያድ ንዝብል ከደብዝዞ የብሉን
0: ጥዕናና ንምውሓስ መዓልታዊ ክንገብሮም ዘለና ሓሙሽተ ቀለልቲ ልምድታት ሓፀርቲ ዜናታት እውን ኣለና ሰናይ ፃንሒት ፕሬዚደንት ኢሳያስ ኣፈወርቂ ኣብ ፅምብል መበል 35 ዓመት መዓልቲ ናፅነት ኤርትራ ዘስምዖ መደረ ኣዘራራቢ ኮይኑ ይቕፅል ኣሎ ኣብቲ ዕለት ፕሬዚደንት ኢሳያስ ንዓለማዊ ፖለቲካዊ ስርዓት ምስ ኣሜሪካ ኣተሓሒዙ ዝበዝሕ ክፋል መደርኡ ቅሪብዎ ካብቲ ትራምፕ ዳግማይ ናብ ስልጣን ዝመፅሉ ዘለዓሎ ኣሜሪካ ደጊምካ ዓባይ ምግባር ዝብል ጭርሖ ማጋ ኣትሒዙ ክሳብቲ ኣብዚ እዋን ዓለማዊ ቅልውላዊ ፈጢሩ ዘሎ ኩናት ኢራን ዘርዚሩ ኣብዚ ኤርትራን ኣሜሪካን ዝምድነአን ከመሓይሻ ምዕባለታት ዝረአ ኣየሉ ዘሎን ተስፋን ትፅቢትን ህዝቢ ኤርትራ ክብ ኣብ ዝበለሉ እዋናትን ዝተሰምዐ መደረ ብገለሸነኹ ዘተሓሳስብ ኮይኑ ኣሎ ኣምባሳደር ዓንደ ብርሃን ወልደ ጊዮርጊስ ኣብዚ ጉዳይ ዘለዎ ርእቶ ከካፍለና ኣከድ ርኢሳ ተወኪስዎ ኣሎ
1: ኤርትራ በቲ እስትራቴጂያዊ ኣቀማምጣ ኣብ ደቡባዊ ምዕራብ ናይ ቀይሕ ባሕሪ ብዙሕ ኣገዳስነት ኣለዋ ዓለማዊ ኣገዳስነት ብፍላይ ምስ ተኸባቢ ዘሎ ኩናታትን ህውከታትን ኤርትራ ኣገዳሲ ተራ ክትፃወት ስለ ትኽእል ኩሉ ምስ ኤርትራ ዝምድና ክገብር ይደሊ እዩ ግን ፀቕጥታት ናይ ተጣበቕ ሰብኣዊ መሰላት ዶ ገለ ስለ ዘለዎም እቶም መንግስትታት እውን ህርድግ ኢሎም ኣብኡ ኣየድህቡን እዮም እቲ ዘድልዮም ሃገራዊ ረብሓ ንምርካብ ምስ ኤርትራ ርክባ ዝምድናታት ንምግባር ብዙሕ ዘሸግሮም ኣይኮነን ዝምድና ኣሜሪካን ኤርትራን ብከመይ ክቕፅል እዩ ናይ ሓቂ ቀሴልካ ዝርአ እዩ ሕጂ ከምዚ ከምዚ ክትብል ኣብ ፅርጋሚ ክንበዮ ኣይትኽእል ኒ ብሓፈሽኡ ግን ፕረዚደንት ትራምፕ ብዛዕባ ዲሞክራሲ ብዛዕባ መሰል ሰብኣዊ መሰላት ዝግድሱ ሰብ ኣይኮነን ስለዚ ፕረዚደንት ትራምፕ ክልተ ዓመትን ንፈረቓን ኣቢሉ ኣለዎ ኣብዚ ኩነታት እንድሕር ወሲኑ ድናታት ክመሓየሽ ኢልካ ክፅበ ትኽእል ምክንያቱ ከምቲ ዝበልኩካ ፕረዚደንት ትራምፕ ብዙሕ ይግድሰኒ ዝተፈላለዩ ኣብነታት ክበካ ክእል እየ ጥቡቅ ድናታት ዘለዎን መንግስታት ብዲሞክራሲ ብኣኽብሮ ሰብኣዊ መሰላት ዝሕመያ መንግስታት ወይ ሃገራት ኣይኮናን ስለዚ ድሕሪ ድኣ ፕረዚደንት ትራምፕ ብሓቂ ወሲኑ እቲ እገዳ ተላዒሉ እቲ ዝምድና ፅቡቅ ክምዕብል ይኽእል እዩ ዝብል ግምት ኣለኒ
3: ምዚ ኣተሓሒዝ ካብቲ መደረ ዝተዓዘብካ የፍሉይ ነገራት ወይ ክትብሎ ትደሊ ኣብ ዞባዊ ኩነታት ገለ ትዕዝብትካ እንተልዩ ዕድል ክበካ
1: መቸስ ብሓፈሽኡ ኣብቲ

0: ስለዚ ገበረ ተቕሲ ዝጥቀስ ምዕባለ ስለ ዘይተራእየ ኣብኡ ካብ ምድሃብ ክቁጠብ ይፀኒሑ ናይ ብሓቂ ሃገር ብባዶ ጭርሖታትን ብዝኽልታት ናይ ዝሓለፉ ዓወታትን ኣይትህነፅን እያ ሃገር ብጭቡጥ መደባት ልምዓት እዚቲ መደባት ልምዓትና ገለ ዝብሎ እንታይ እቲ መደባት ልምዓት እንታይ ትሕተ ቅርፂ ተዳልዩሎ ትሕተ ቅርፂ ክንብል ከለና ፅርግያታት መራከቢታት ኢንተርነት ዝበ ኣገልግሎት ኢንተርነት የለና ኣብ ኤርትራ ሙሉእ ዓለም ብኢንተርነት ይዝሰርሕ ሕጂ ባንካዊ ስራሕቲ ፋይናንስያዊ ፅላል ባንክታት ኣለዎ ድዩ ኢንዱስትሪታት ኣለዎ ድዩ ኣገልግሎታት ኣለዎ ድዩ ንዕኡ ብግቡእ ዘካይድ ዝተመልመለ ሰብኣዊ ርእሰ ማለ ኣለዎ ድዩ እዚ ኩሉ ማለት እቲ ትሕተ ቅርፂ ክበሃል እዚ ከዓ የለን ኣብ ኤርትራ መጓዓዝያ የለን መጓዓዝያ ምድሪ ተሪኢካ ናይ ብሓቂ ተሓዝን ፅበጥቅጥ ኣብቲ ናይ ዝኣረገ ኣውቶቡሳት ኣብ ምድብ ግዜ ይብልዕንን ሰብ ፅበጥቅጥቅጥ ዝሉ ንቦታ ክበኣሲካ ትሪኦ ናይ ብሓቂ ተሓዝን መጓዓዝያ ባሕሪ ዝበሃል የለን መጓዓዝያ ኣየር ዝበሃል የለን ስለዚ ኣብ ዝሓለፈ 35 ዓመታት ሲ እዚ ስርዓት እዚ እንታይ ገይሩ ንድሕሪልካ ጥራይ ቀፃልነት ናይ ግዝኣቱ እዩ ኣረጋግፁ ነቲ ሃገር ዝገበሮ ናይ ብሓቂ በዚ ክዝክር ዩ ትብሎ መዕባለ ክዛጊት ኣይተረእየን ብሕጂ ክረአ ኢልካ እውን ትፅኢት ዝግበር ኣይኮነን ምክንያቱ ባዕሪ ናይ ስርዓት ተራእዩ እዩ ሕጂ ሃንደበት ክቕየር እዩ ዝብል ትፅሊት የብለይ እቲ ኤርትራዊ ናይ ብሓቂ ኣብ ዝሓለፈ 3-4 መዓልታት ንፋክ ብቕንያቱ ውዕውዕ ብውዕውዕ ስምዒት ነቲ በዓል ሃገራዊ ናጥነት ከኽብሮ ከብዕሎቐኒ እዩ እዚ ግን ደገፍ ነስርዓት ማለት ኣይኮነን ሰብ ክርድኦ ዘለዎ ኩሉ ኤርትራዊ ሃገሩ መብዝሕትዎ ኤርትራዊ 99 ክንዝኽእል እየ ሃገሩ ስለዝፈቱ ሃገሩ ስለዘፍቀዱ ነዚ በዓል እዚ በዕሊ ድምቀት ብውዕውዕ ስምዒት ከብዕሎቐኒ እዚ ግን ደገፍ ነቲ ስርዓት ኮይኑ ክርአ ይብሉን ብዙሓት ሰባት ከም ደገፍ ብሓደሓደ ሰባት ደገፍቲ ናይቲ ስርዓት ከም ደገፍ ነቲ ስርዓት ከኢሎም ከቕርቦ ክእሉ እዚ ጉጉይ ኣቀራርባ ኮይኑ ይስማዓኒ ስለዚ እቲ ስርዓት ብሓፈ እሺ ካብ ስታግነንት ስቴት ናብ ዲቨሎፕመንታል ወይ ማዕባሊ መንግስቲ ቀየር እዩ ዝብል ትፅቢት ዝብለይ ናይ እጂ ኩሉ ዝግበር ምዕባለስ ብድሕሪ ኢሉ ክግበር ዝብል ስታይ ኣለኒ እዛኣቲ ውሽጢ ኣብቲ ውሽጢ ቀረባ ጎደቦ ዘሎ ነገራት ብዙሕ ኣይተዛረበ ምክንያቱ ብዙሕ ግምት ዝዋሃቦ ነገር እውን የለን እቲ ተዓዲድን ፈኸራን ጃህራን ናይ ስርዓት ኣብ ዳርጋ 2 ዓመት ክውትት ይፀኒሕ እምበር ድሓር ግምት ዝዋሃቦ ኣይኮነን ናይ ብሓቂ ክገብሮ እዩ ዝብል ትፅቢት እውን የለን ስለዚ ኣብኡ ከድብ ኣይደለየን ግምት ክህቦ ኣይደለየን ዝብል ገምጋም እዩ ዘለኒ እሱ ከዓ ኣይ
1: ፅቡቅ ፅቡቅ ኣምባሳደር ዓንደብርሃን ወለ ጊዮርጊስ ኣዘ የ ዘመስግነካ
0: ሰናይ ቅንያት
2: እታ ኣብ ኣፍሪቃ ብብዝሒ ህዝባ ብካልኣይ ደረጃ ትስራዕ ኢትዮጵያ ዝቕፅል መንግስቲ ንምምራፅ ኣብ ምርጫ ትሸባሸበላ ናፅሃን ፍትሓውን ምርጫ ንምክያድ ኩሉ ኣገባባትን ፕሮቶኮላትን ዝፍፀም ዘሎ ይመስል ግን እዚ ምርጫ ብሓቂ ንድሌት ህዝቢ ኢትዮጵያ ዘንፀባርቕ ዶ ይኸውን ኣክሊሉ ፀጋይ
3: ኣብ ክልል ትግራይ ከባቢ 6 ሚልዮን ህዝቢ ከምኡውን 2 ሚልዮን ኣብ ውሽጢ ሃገር ተመዛቢሎም ዘለዉ ዜጋታት ዝውክሎም ንምምራፅ ድምፂ ክህቡ ኣይክእሉን እዚ ዝኾነሉ ምኽንያት ድማ ሓንቲ ካብ ዓብለልቲ ፖለቲካዊ ውድባት ዝኾነት ሕወሓት ኣብቲ ምርጫ ካብ ምስታፍ ስለ ዝተኣገደት እዩ ኣብቲ ዝሓለፈ ኩናት ትግራይ ግብረ ሽበራዊ ጉጅለ ተባሂላ ነይራ ዋላ እኳ እቲ ፍረጃ ጸኒሑ እንተተላዕለ ዳግማይ ግን ኣብ ምርጫ ክትምዝገብ ኣይተፈቐደላን ሃገራዊ ቦርድ ምርጫ ዝሓለፈ ዓመት ካብ ዝርዝር ሰሪዝዋ ቀፂሉ እቲ ኣብ ክልተ ክልላት ዘሎ ደው ዘይበለ ግጭታት ብዙሓት መረፅቲ ዳርጋ ድምፆም ክህቡ ዘይከኣል ክገብሮ ይኽእል እዩ ኣብ ኦሮምያ ዝርከቡ ሰራዊት ሓርነት ኦሮሞን ኣብ ኣምሓራ ዘለዉ ምልሻታት ፋኖን ኣንጻር ሓይልታት መንግስቲ ኩናት ይቕፅሉ ኣለዉ ብኣሸሓት ዝቕፀሩ ሰባት ሞይቶም ካልኦት ኣማይተሸሓት ድማ ተመዛቢሎም ኩለን ዞባታት ውሕስነት ዘይብለንን ንቡር ፖለቲካዊ ንጥፈታት ንምክያድ ዘፀግማን ኣብ ርእሲ ምዃንን ተቃውምቲ ውድባት ብኣድማዒ መንገዲ ጎስጓስ ክገብራ ከም ዘይከኣላ ይገልጻ መንግስቲ ኢትዮጵያ ግን ኣብ ኦሮምያን ኣምሓራን 97 ሚኢታዊት ከባብታት መረፃ ንምክያድ እኹል መሰረተ ልምዓት ኣለዎን ይብል
4: ቀዳማይ ሚኒስትር ኣብይ ዳግማይ ከም ዝምረፅ ርብርእሰ ተኣማንነት ክህልዎ እዩ እዚ ግን ብዙሓት ፀገማት ውሽጣዊ ድሕንነት ንዓብታትን ስጋት ምውላእ ሓድሽ ኩናት ኣብ ሰሜንን ምህላዎም ከምኡውን ዓብዪ ዲሞክራሲያዊ መስርሕ ምክያድ ንዝብል ከደብዝዞ የብሉን ክልቲኦም ነገራት ኣብ ሓደ እዋን ክጋጥሙ ክእሉ እዮም መንግስቲ ፌደራል ኣብ ገለ ካብቶም ብግጭት ዝተሃሰዩ ከባብታት ክሳብ ክንደይ ምርጫ ክካየድ ከም ዝኽእል ምርኣይ እውን ቀልቢ ዝስሕብ ማህበረሰብ ከሆነ ዝብል ግምት አለን
5: in some of the conflict affected areas
3: አሞዳታድማ አብ ኢትዮጵያ ዝርከቡ ጋዜጠኛታት ን ማኒፌስቶታት በግልጽ ይክምርምሩ

0: አመረጻን ዝሳተፉ ፖለቲከኛታት በህቶታት ከጨናንቁን ቀሊል አይኮነን ቀደማዊ ሚኒስተር አቢ አህመድ አብትፈልማ sultaan ከሕዝከሎ በማይተሽሐት ዝውጸሩ ፖለቲከኛታትን ጋዜጠኛታትን ካብ ቤት ማሰርቲ በመፍትሑ ተናይዱ ነሩ ካፕቴዋን ተጀመሩ ግን ንናጽነት ፕረስ በሚጭፍላ ይንቀፍ አብ 2021 ነቆጻጽራ አውሮፓን አብ ህግ ሚዲያ ኢትዮጵያ አስተገበረ ለውጥ ናጻ ጋዜጠኛታት በትቁኑ አይኮነን ተዋሂሉ ዝሐሰብ ዝሰርሕዎ ጸብጻብ ከቢድ ገበናው ሳዕበን ከመዘጋጥሞም ተነጽርሎ
1: ኢትዮጵያዊ ጋዜጠኛ ሙሃን በሐቅን ብዙሃትና በዳህ ይኸውናሉ ናሃገራው ምርጫ ዝመልከት ጸብጻብ ክንሰርህ ወይ ድማ ማዓልታውን ኢትዮጵያውያን ከነዛረባብ ንፍትነሉ ከመሆንና ብትብዙህ ንዛረበሉ ቦታታት ክንጓዓዝና በገደስቲ ዛዕባታት መዝራብን ከቢዲዮ
0: አመጀመርታናይ ዛዓመት በአልመዚ መራኸብ ብዙሃን ኢትዮጵያ አዲስ ስታንዳርድ ብዝብል ንዝፈለጥ ናይ ኦንላይን ህትመት ዝተዋሃቦ ፈቃድ ሰሪዙ ናሃገራው ረብሓን ምስልን ኢትዮጵያ ዝጎድ ዘይሚዛናዊ ጸብጻብ አሕቲሙ ክብል እዩ ነቲ ማዕኸን ዜና ዝኸሶ ሚድያታት ናብቶም ብግጭት ዝተሃሰዩ ከባብታት ከይደን ነቲ ኣባይታ ዘሎ ሓቂ ከረጋግጽ ኣይከኣላን
2: ካብቲ ዝሓለፈ እዋን ዝሓሸ ዲሞክራስያዊ መረፃ ክህልወና እዩ እቲ ዝዕወት መን ከም ዝኸውን ዝውስን ህዝቢ ጥራይ እዩ
0: እቲ መስርሕ መሃብ ድምፂ ኣብ ኣዲስ ኣበባን ስጋት ፀጥታ ኣብ ዘይብሎም ከባብታት ንዘለዉ ዜጋታት ጥራይ ስለ ዝተሓፀረ ግን እዚ ምርጫ ክሳብ ክንደይ ሃገራዊ ክኸውን እዩ ዝብል ሕቶ ንኽልዓል ምኽንያት ይኸውን ኣሎ
3: ዘኻባርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም ኢራን ሕነ ንምፍዳይ ኣብ ልዕሊ ሓደ ኣብቲ ዞባ ዝርከብ ወታሃደራዊ ማዓስከር ኣሜሪካ መጥቃዕቲ ከም ዝፈፀመ ተፍሊጣ ሓይልታት ኣሜሪካ ናብ ሎሚ ኣብ ዘውግሐ ለይቲ ኣብ ደቡባዊ ኢራን መጥቃዕቲ ይካይዶም ነይሮም እቲ ማዓስከር ብንፁር እኳ እንተዘይተገልፀ ዝተወንጨፈላ ሚሳይላትን ድሮናትን ከም ዘበር ዓነት ኩዌት ገሊጻ ኣላ ሓይልታት ሓለዋ እስላማዊ ሰውራ ኢራን ኣብ ዘውፅዎ መግለፂ ዕላማ መጥቃዕቶም ናብ ምንጪ መጥቃዕቲ ኣሜሪካ ዘነፃፀረ ምንባሩ ጠቒሶም አስታት ፍርቅ ሚሊዮን ወታደራት ሩሲያ ኣብ ኩናት ዩክሬን ከም ዝተቃትሉ ሰብ መዚ ስለያ ብሪጣንያ ሓቢሮም ዝዓበየ ትካል ስለያ እቲ ሃገር ዝኾነ GCHQ ከም ዝበሎ ተኮይኑ ሞስኮ ኣብ 2022

0: ዝጭብጡ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ወርሒ ለካቲት ገሊጹ ነይሩ እንተኾነ ካብኡን ላዕሊ እዩ ዝግመት። በደገፍ ብሪጣንያ ኣብ ፈረንሳ ክህነፅ ዝሕሰብ ዘሎ ማእከል ስደተኛታት ሕጋዊ ተቃውሞ ገጢምዎ። እቲ ኣብ ሰሜን ፈረንሳ ዝህነፅ ዘሎ ማዓስከር ነቶም ናብ ብሪጣንያ ከኣቱ ዝፍትኑ ኣብ ቀይዲ ንምሓዝ ዝዓለመ ኮይኑ ለንደን ኣስታት 200 ሚልዮን ዶላር ወፃኢ ዝሰልዓትሉ እዩ። ፈረንሳ ዋሕዚ ብመትረብ እንግሊዝ ዝሰግሩ ስደተኛታት ንክትቆፃፀር ብሪጣንያ ኣስታት 900 ሚልዮን ዶላር ክትከፍል ከም ዝተሰማምዓ ይዝከር። ብኸመይ ጥዕናና ሓሊና ነዊሕ ዓመታት ክንነብር ንኽእል ዝብል ሕቶ ናይ ብዙሓት ተመራመርቲ ኣቓልቦ ሰሓበ ጉዳይ እዩ። ነዊሕ ዓመት ምንባር ማለት ካብ ሕማም ነፃ ምዃን ማለት ጥራይ ከም ዘይኮነ ብምግንዛብ ዕድሜና ንምንዋሕን ጥዕናና ንምውሓስን መዓልታዊ ክንገብሮም ዝግባአና ሓሙሽተ ቀለልቲ ልምድታት ምስ ግዜ ክሳብ ክንደይ ንጥዕናና ቅርፂ ቀትሕዝዎ ከም ዝኽእሉ ተመራመርቲ ይገልፁ። ኣዜብ ብርሃነ
1: ቀዳማይ ኣካላዊ ብቕዓት ምስ ምንዋሕ ዕድመ ዘለዎ ርክብ እዩ። ኣካላዊ ብቕዓት ኣብ ምንዋሕ ዕድመ ዓብ ግደ እዩ ዘለዎ። ብፍላይ ከዓ ንልብና ነቶም ኣብ መላእ ኣካላትና ደምን ኦክስጅንን ዝመላለሱ መትንታት ዓሊምና እንገብሮ ኣካላዊ ምንቅስቓስ ኣዝዩ ወሳኒ እዩ። ልብና ንቡር ህርመትን ምጭንጓዕ ደምን ትገብረላ። ከምኡ ድማ ከምቲ ዝድለ ናብ ሙሉእ ኣካላትና እኹል ኦክስጅን ደምን ይበፅሐሎ ኢልና ሕክምናዊ መርምራ ብምግባር ፎኪስ ኣካላዊ ምንቅስቓስ ብምክያድ ጥራይ ናብ ንቡር ኣካላዊ ብቕዓት ክንመፅእ ንኽእል ኢና። ካልኣይ እኹልን ዘይተኸላለፈ ምድቃስ እዩ። ተመራምርቲ ዘይተኸላለፈ እኹል ድቃስ ጥዕናና ኣብ ምውሓስን ዕድሜና ኣብ መወሳኽን ዓብ ግደ ከም ዘለዎ መርትዖታት ኣሰኒዮም ኣቕሪቦም ኣለው። ምሉእ እግርኻ ዘርጊሕካ ምድቃስ ልቢ ደም ንምጭንጓዕ እትህሊ ቆፅዓት ከም ዝንኪ ስለ ዝገብር ንልቢ ካብ ብርቱዕ ሃልኪ እትዕርፈሉ ሰዓታት እዩ። ሳሳይ ንትሪ ጨዋታት ዝዓለመ ስፖርት ምዝውታር እዩ። ሰለስተ መዓልታት ኣብ ሰሙን ካብ 30 ክሳብ 60 ደቂቕ ንትሪ ጨዋታት ዝዓለመ ስፖርት ምስራሕን ንመጠነ ሞት ከባቢ 10 ክሳብ 30 ሚታዊት ከም ዝንክዮ ተመራመርቲ ዝገልፁ። ራብዓይ መዓልታዊ ፎኪስ ጉዕዞ እግሪ ምካያድ እዩ። ፅቡቅ ኣካላዊ ምንቅስቓስ ንምግባር እኹል ግዜን ቦታን የብልናን ኢልና ክነመኽኒ ንኽእል ኢና። እንተኾነ ኣብ መንጎ ስራሕና ቅንዕ ኢልና ብምምጥላዕን ንዝተወሰነ ደቂቕ ብእግርና ብምንቅስቓስን ጥራይ ዕድመና ኣብ መወሳኽ ዓብ ግደ ኣለዎ። ሓምሻይ ኣልኮላዊ መስተ ምውጋድ ወይ ምውሓድ እዩ። ተመራመርቲ ኣልኮላዊ መስተ ኣብ ዕድሜና ኣሉታዊ ፅልዋ ከም ዘለዎ ይሕብሩ። ሓንቲ መዓልቲ ካብ ምስታይ ዘሕለፍናዮ ምሸት ናብ ንቡር ሓይልና ንክምለስ ካብ 4 ክሳብ 5 መዓልትታት ይወስደልና። እዚ ከዓ ተዋህሊሉ ፀቕጢ ስለ ዝፈጥረልና ናብ እርጋን ከምርሓና ንሞት ከቀላጥፎን ይኽእል እዩ። ኩሉ ዘይ 5 ነጥብታት ብሓባር እንተወሲድናዮ ንኣሽቱን ቁንዑን ባህርያት ምስ ግዜ ክሳብ ክንደይ ንጥዕናናን ቅርፂ ከትሕዞ ከም ዝኽእል ዝያዳ ዘርኢ እዩ። ኣካላዊ ብቕዓትን እኹል ዘይተኸላለፈ ምድቃስን ካብቶም ጥዑይን ንነዊሕ ዕድመ ንኽህልወና ዓብዪ ተራ ዝፃወቱ ረቑሒታት እዮም።
0: ዝኸበርኩም ተኸታተልትና ናይ ሎሚ መደብና ነዚ ይመስል ነይሩ። ኣብ መርበብ ሓበሬታና www.bbc.com/ትግርኛ ከምኡውን ኣብ ዩትዩብ፣ ፌስቡክን ዋትሳፕን ቻናላትና ብምፅምባር ተወሳኺ ዜናታትን ፀብፃባትን ክትረኽቡ ትኽእሉ ኢኹም። ኣዋሃዲት መደብ ኣዜብ ብርሃነ፣ ክኢላ ቴክኒክ ዴቪድ ንዛው፣ ከምኡውን ኣነ ዓወት ገብረ እግዚኣብሔር ምሳኹም ፀኒሕና ሰሰናይ ንምነኢልኩም
2: ሰላም። እዚ ናይ ቋንቋ እንግሊዝኛ ኣገባብ ኣዘራርባ ንኽትመሃሩ ዝሕግዘኩም መደብ English Expressions እዩ። እንቋዕ ደሓን መጻኹም። ሎሚ to see red ቀይሕ ምርኣይ ዝብል ናይ እንግሊዝኛ ኣዘራርባ ክንርኢ ኢና። እንታይ ማለት ይመስለኩም? ሓራይ ሓቢርና ንስማዕ። ፌይፌይን ጀኒፈርን ቀይሕ ሕብሪ ሬድ ኣብ መዓልታዊ መነባብሮ ለንደን ክሳብ ክንደይ ሰጠመ ምዃኑ ክድህስሳ የን። ኣብ ማእከል ከተማ ለንደን ክንደይ ቀያሕቲ ነገራት ክረኽባ ከም ዝኽእላ ክፍትሻ የን። ብኸመይ ከም ዝገብርኦ ንምርዳእ ሓቢርና ንስማዕ።
3: So here we are on Oxford Street. It's one of the busiest streets in London. So let's play a game. How many red things can you see? You go first, Feifei.
4: It's easy to see red things in London. Look over there. There's a red post box.
3: That's a good one. Okay, my turn. There are a couple of red telephone boxes over there. Not many people use them nowadays because almost everyone has mobile phones, but they are certainly another iconic